ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት 99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርት እና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

0: ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ እግር ኳሷ 22 ሆነው አባረው ሊይዙኝ ሊነኩኝ ተሻምተው 11 በግራ 11 በቀኝ ለማያስ ሲሯሯጥ ያዘኝ አይለቀኝ መሃል ላይ መሮጡ እኔም ደስ ሲለኝ ላንዱም ሳልያዝቀኑ ገሰገሰ እድሜም ጨምሮ 25 ደረሰ አባራሬም በግማሽ ቀነሰ 25 ዓመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለ12 ሆነው 6ቱ በግራ 6ቱ በቀኝ ለምርጫ ስቸገር ከመሐከል ሆኜ አሁንም አልመሸም ቆይ ልምረጥ አልኩና አንዱን ቤት የለውም ሌላኛው መኪና አንዱን ሀብት የለው ሌላው ዲግሪ የለው አንደኛው አጭር ነው ሌላውን ቀውላላ ይሄኛው ፋራ ነው ሌላውን ቀልቃላ ከኋላና ከፊት እንከን ያወጣው ካንዱም ሳልጠጋ 30 ዓመት ገባሁ 30ን ጨርሼ 40 ዓመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ የፈላጊውን ብዛት በመቶ ሲቀንስ ሁለት ብቻ ቀሩ እንደ ቴብል ቴኒስ እንደ ቴብል ቴኒስ ለሁለት ሲያበሩኝ እንደፈለጉ ከጃቸው ሲያቆዩኝ ድንገት ስነቃ ድንጋጤ ወሮኝ ከሁለት አንዱ ለምርጫ ቸግሮኝ በጥያቄ መሃል ተከብቤ ያለው 50 ዓመት ልደቴን ይሁላ ከብር ነው እንደ ጎልፍ ኳስ ላንድ የሚያበራት መሆነን ስረዳ አንድ ሰው ያዛት አማራጭ የለኝም ይሄንን አግብቼ አንድ ልጅ ልጄ ራሴን ተክቼ በያሰፍኩና ከራሴ ስመክር ለካ 50 ዓመት ላይ መውለዱን ነው ችግር ያን ሁሉ አባራሪ በትዝታ ያያየው ከጨዋታ ውጪ ሆኜ ቁጭ ብያለሁ 20 ዓመት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ
1: አድማጮች መቼም ግዜ ይሮጦ ነው ይሮጣል ወጣትነትም ያልፋል ሁሉም ያልፋልና ግዜ እንጠቀምበት ለማለት ነው ለሁሉ ሴትዮ የልጅነት የወጣትነትን ሴት ልጅ ብቻ ሳይሆን ወንድ ልጅም ግዜ ያልፍበታል ግዜው ካልተጠቀመበት በስተርጅና ልጅዎት ለመውለድ ብቻልም ወንድ ሆነም እንደ ወጣትነት ሊያሳድገው እንደማይችል የታወቀ ነውና ይሄ ከፈገግታና ቆም ነገር ያዘ ስለሆነ ነው ዛውንት ያልኩት እና ደስ ላችሁት ይሆናል ቢያምናሉ ወንድመቼ ስለሌሉ ነው ትንሹን ትነ ያደረኩትና የፈለገ ሰው ቴሌፎን ለመደወል ይችላል ከዚህ ፕሮግራም ይሄድ ግን የኢትዮጵያውኖች ነውና ኢትዮጵያውኖች እዚህ ለማለት ከዚህም ለማለት ነውና እንስ ደስ ብላችሁ እንደሆን ደስ ይለኛል ደሞ ይሄ ትምርትም ስላለው ነው ትምርትም ያጅ ስላለ ለማለት ነው።

እዚ ካብ ነፃ ራዲዮ ስቱትጋርድ ዝሆኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

ዎም ዜጋታት ዚያዳ ካልኦት መሪርን ክትገልጾ ዝኸብድን ህይወት የሕልፉ ምህላዎም ተሓቢሩ ኣብ ኤርትራ ኣብ ስራሕ ዓለም ተዋፊሮም ዝጸንሑ ብእርጋንን ጸገም ጥዕናን ስንክልናን ዓዲ ውዕል ምስ ኮኑ መሰል ጥሮታን ስንክልናን ዝኣመሰሉ ማሕበራዊ ውሕስነት ስለ ዘይብሎም ዜጋታት ብዘይ ሓገዝን እቶትን ጾር ስድራ ቤት ከም ዝኾኑ ጠዋሪ ከም ዝስእኑን ካብ ውሽጢ ዓዲ ዝተረኽበ ሓበሬታ ይገልጽ ኣብ ሃገርና ኣብ እዋን መግዛእቲ ኢትዮጵያ ኣብ ስራሕ መንግስቲ ተቖፂሮም ዝነበሩ ኤርትራውያን ብዙሓት ጥሮታን ካልእ ናይ ሰራሕተኛ መሰልን እኳ እንተነበሮም ኣብ መዋዕለ ጉጅለ ህግደፍ ግን ኣሽምባይዶ ንዜጋታቱ ክጥውር ክጣብቕን ዝጸንሐ መሰሎም ከይሳለጥን ከይቅጽልን እዩ ተጓዩ ንሱ ከዓ እቲ ካብ ኢትዮጵያ ዝኽፈልዎ ዝነበሩ ከም ዝቋረጽዩ ኮይኑ እቲ ሃገራዊ ኮንፌደሬሽን ማሕበር ሰራሕተኛታት ኤርትራ ክጣብቐሎም እዩ ዝግብኦ ንሱ ግን መጋበርያ ጉጅለ ህግደፍ እምበር ንመሰል ዝቖመ ስለ ዘይኮነ ኣይገበሮን ጉጅለ ህግደፍ ካብ ዝርከቦም ሰራሕተኛታትን መሸጣ ንብረትን ንምሕወይ ግብሪ ከምኡውን ንልምዓታዊ መደባትን መደበሲ ስድራ ስዋኣትን ካልእ ምኽንያትን ዘይተኣደነ ገንዘብ ዝእክብ ክንሱ ኣጠቓቕማን መዓላን ናይቲ ገንዘብ ግን ተቋጻጣርን ሓታትን ኣካል የብሉን ጥራሕ ዘይኮነስ ኣብ ስለያዊ ስራሓትን ኣብ ጅባ መጋባርያታቱን እዩ ዝውዕል ኣብ ኤርትራ ብሕጊ ዝሰርሕ ስርዓት ስለ ዘየለ ኣብ ዝሓለፈ 35 ዓመታት መነባብሮ ኣብ ኩናት ዝሰንከሉን ስድራ ቤት ስዋኣትን ክመሓየሽን ማሕበራዊ ፀገማቶም ክፍትሕን ኣይከኣለን እቶም ኣብ ስራሕ ንዓመታት ዝለፍዑን ካብ ኣታዊኦምን ደመዙምን ዝቖርጦም ዝነበረን ካብ ስራሕ ጠጠው ምስ በሉ ኣታዊ ስለ ዘይብሎም መዓልታዊ ህወቶም ክመርሑ ስለ ዘይክእሉ ግዳም ሓደር ከይኾኑ ኣብ ቤቶም ተኾርምዮም ብጢሜትን ብሕማምን ይሰቃዩ ከም ዘለዉ ይዝሕበር ጉጅለ ህግደፍ እቶም ካብ 2022 ፈረንጂ ኢትዮጵያ ከይትበታተን ተባሂሉ ኣብ ዘይምልከቶም ኩናት ክልል ትግራይ ዝሃለቑ ዝሰንከሉን ዝተማርኹን ኣሽሓት ኤርትራውያን ብድሕሪኦም ዝገደፎም ውሉዳትን ወለድን ስድራ ቤትን መልዕሎን ደበስን መሃብ ይትረፍ መስዋእቶምን ሃልዋቶምን ክሕበር ኣይከኣለን ኣብ ኤርትራ ንቡር ስርዓተ ደሞዝ ዕቤት ስራሕን ማዕርግን ስልጠና ሞያን ስለ ዘይፍለጥ መራሒ ጉጅለ ህግደፉን ባዕሉ ዝገለፆ 12 ክፍሊ ወዲኦም ወይ ማትሪካ ይሓልፍኩን ብምባል ተደርብዮም እዮም ዝበሎ ንነዊሕ ዓመታት ኣብ ዘለኻዮ ጠጠው ክትብል ክትባረር ደስኪልካ ክትበሃል ወይ ከዓ ሰብ እንተለካን እሙን እንተ ኮንካን ጥራይ ኢኻ ኣብ ስራሕ ትቕፅል ኣብዚ እዋን እዚ ብሰንኪ ገባቲ ቁጠባዊ ፖሊሲታትን ሕጊ ዘይብሉ ምሕደራን ብዘይካ ደሞ ዘይብሉ ውትህድርናን ዘይብቑዑን ብቐሊሉ ዘይርከብን ማሕበራዊ ውሕስነትን መድሕን ዘይብሉን መንግስታዊ ስራሕ ካልእ ዕድላት የለን ኣብ ጉጅለ ህግደፍ ዘመሓድራ ዘላ ኤርትራ ውጥን ጉጅለ ህግደፍ ንእስራት ንዓሰርተታት ኣሽሓት ኤርትራውያን ብዘይ ዝኾነ ክስን ፍርድን ንዓመታት ኣብ ጎዳጉድን ኮንተነራትን ዳጉኑ ኣብ ምስቃይ ዝርከብ ጉጅለ ህግደፍ ኣገልግሎት ማእሰርትን ተሃድሶን ብዝብል ስም ኣሲርዎም ንዘሎ ኤርትራውያን መንእሰያት ናይ ሻምናይ ክፍሊ መርመራ ከም ዝህብ ገሊፁ ብሰንኪ ገስረጥን ቀይዲ ኣልቦ ምሕደራን ጉጅለ ህግደፍ ብቕዓቱን ደረጃኡን ተዳኺሙን ናብ ወተሃድራዊ ትካል ተቐይሩን ዘሎ ስርዓተ ትምህርቲ ኤርትራ ኣብ ዓመተ 2025-26 ዓመተ ምህረት እውን ከም ኣመሉ ሃገራዊ መርመራ ናይ ሻምናይ ክፍሊ ከም ዝውሃብ ሚኒስትሪ ትምህርቲ ጉጅለ ህግደፍ ኣፍሊጡ ጨንፈር ሃገራዊ መርመራ ሚኒስትሪ ትምህርቲ ብ29 ግንቦት 2026 ዓ.ም ፈረንጂ ኣብ ዘውፅኦ መግለፂ እቲ ናይ ሻምናይ ክፍሊ ሃገራዊ መርመራ ካብ 3 ክሳብ 5 ሰነ 2026 ዓ.ም ፈረንጂ ኣብ ውሽጢ ሃገርን ሱዳንን ስዑድያን ከም ዝካየድን ልዕሊ 68,197 ተምሃሮ ከም ዝፍተኑ ሓቢሩ ጉጅለ ህግደፍ ዓሰርተታት ኣሽሓት ትሕተ ዕድመ መንእሰያትን ኣረጋውያንን ቆልዓ ሰበይትን ብዘስካሕካሕ ኣገባብ ኣብ ዝተነፀለ ቦታን ብዘይመባእታዊ መሳለጥያን መሰልን ሓይሩ እንከሎ ኣብ ቤት ማእሰርቲ መርመራ ሻምናይ ክፍሊ ከም ዝውሃብ ምሕባሩ

ክቡራት ሰማዕትና ካብዚ ብምቕፃል ብዝኾነ ተኸታታሊ መደባት ብኩሉ ወገናት ይኸይድ ጉጅለ ህግደፍ ህዝቢ ኤርትራ ንምፅናት ከምዚ ኣብ ዜና ተጠቕሰ ተደጋጋሚ እውን ብዝተፈላለየ መገድታት ይሕበር እዩ ንዓና ንህዝቢ ኤርትራ ንምፅናት ንዓና ዝመስል ዜናኸና ምሳና ዝነበረ ከዓ ፀረና ዝኾነ ክርዳድ ቃልሲ ህዝቢ ኤርትራ ክርዳድ ህዝባዊ ግንባር ከዓ ስለዝተዓወተ ኣብ ከምዚ ወዲቕና ኣለና ገና እውን ንምፅናትናን ንምብራትናን እንታይ ስልቲ ይጥቀም እንታይ ስራሓት ይኸየካይድ ተባዓት ኩሉ ኤርትራዊ በብወገኑ ቃልሲ የካይድ እንድዩ ተባዓት ከዓ ብሰብ ኣስመራ ብዝብል ዝንቀሳቀሱ ዘለዉ እሞ ገለ ክፋል ካብኡ እቲ ዝፈልጥ እኳ ፈልጥ እንድዩ ግን ኩሉ ሰብ ሓደ ይኮነ እቲ ስልቲ እንታይ ይጥቀም እንታይ ይኸይድ ብኸመይ ይሰርሕ ብኸመይ የዋፍሮ ብድቕቕ ዘለ ዝከታተል እዩ ይከታተልዎም ንእግሪ መገደይ ክሕብሮ ዝደሊ ኣብ ኤርፒኤም ሰብ ኣስመራ ዝብል ክትከታተሉ እንዳሓበርኩ ገለ ካብኡ ዝወሰድኮ ከዓ ናብዚ መደብና እውን ጠቃሚ ስለ ዝኾነ በብወገኑ ከዓ ካብትን ካብቲ እንዳወሰድካ ክሕበር ክቃላሕ ስለ ዘለዎ ንከታተል እሞ እንታይ እዮም ጉጅለ ህግደፍ እንታይ ዝጥቀም ከመይ ዝኸይድ እንታይ ይሰርሕ ብኸመይ ከተዋፊሩሎ ንዝብል ሕመረት ኣንፈት ንምሃብ ሓቤታታት ንምሃብ ስለ ዝኾነ እስኪ ንስማዓዮ ሓቢርና